ለፊት ለመሲል መስሰል ፊልም መስተሶ ሹክተክ ሲሞኑን ሽማግሌ ካራባንጉ ለሽነስ ሽል ሞሪታንያ ቢጂ አሁን በሽገዚ ራዲያ ከዋህ